ከመጣት ይዋብ አመስ ስራት ኡት አጠየምርኩ ተኩ ተከዋ ተኩ ተባ ብቆጭሮ ዲያ ሽቂ አቺኻ ኡት ተከስተ ማልች ከነ ትረወጫሪ ጭቂ ዳ ዮሱ ወፈራ ወን ጭቂ አባለ ኹፈርቲ አፍላው ሱቹል ተወደ ፖደሮሶ ይሉ ካንታ አለግረመንቴ ማራቪያ ሲጊዋ